ሚዲየም ዌቭ ናይ ኤፍኤም ጀነራል ጋርጀስ አካሽዋኒ ከትክልክና ዝርንጭዩ ዋስቱተኒቱ ሶቱርቹሽን ዶ ጋኔም በወቺ ድሪም ፕሮች ቢ ፕሮግራም ኩኒ ዋስቱቹምስ አስከኝ ሚቱ ስቶቹንስ ጋያ ያንተን ቶክቶ ደምን ብሰባ መቻ ኢጃዘት ሲዘባዘት የሾክ ዳና አርሰማኒ ፈቅሪን ወሰላሙ አለይኩም ጃይ ሂንድ